0: ከአንቺ ቃላይ ራስ ማኛገር ከራስ ቢጥልህ ራስ ማኛገር ወንድሚያትና ደድ ራስ ማኛገር ማንም አላየህ ራስ
1: seu coração.